እዚ ካፍ ፍራይስ ራዲዮ ፎር ሽትጋዝ ፍኖ ዳ ኤርትራውያን ተቀማጦ ሽትጋርትም ከባቢያን እዩ ዳ ኤርትራውያን ብ99.2 ሜጋሄርስ ካብ ንጥቀሙ ብ102.1 ከምኡውን ብኢንተርነት ንክትከታተልና ትደልዩ www.fries-radio.de ይመሓላለፍ።

ጋዜጣው መግለጺ ናይ ኢትዮጵያ ዝሕዝን ተጻባይ ተግባር መንግስቲ ኢትዮጵያ አብዘውጾ ጋዜጣው መግለጺ ኤምባሲ ኤርትራ አብ ኢትዮጵያ ናይ ምዕጻውን 10 ኤርትራውያን ዲፕሎማሲኛታት እንተላይ ፈጻሚ ጉዳያት አብ ህብረት አፍሪካ ዝተመደቡ ካሎት ኤርትራውያንን ዲፕሎማሲኛታት ናይ ምስጓጉን ስጉምቲ ከም ዝወሰደ አፍሊጡሎ ነዚ ዘይምኹኑ ተጻባኢ ተግባር ቁኑዕ ንምምሳል መንግስቲ ኢትዮጵያ ንኤርትራ ብቐጥታውን ዘይቀጥታውን ተግባራት ተጻብኦን ምትኽታኹን ንምኽሳስ ዘይፈንቀሎ እምኒ የለን። እዚ መስደመም ሰበ ስልጣን እዩ። ግደ ሓቂ ኢትዮጵያ እያ ኣብዝሓለፈ 3 ዓመታት ልዑላዊ መስኮት ባሕሪ ንምርግጋጽ ንዝሰመየቶ ተጸባይ ኣጀንዳ ንምትግባር ልዑላዊ ወደባትን ገምገም ባሕርን ኤርትራ ንምውራር ቁልዑን ቀጻልን እውጅ ኩናት ክትከታተልን ከተጓዕብዕን ጸኒሓ ኪነዚ ተንኳይ ውጥን ብምኻድ እውን ኢትዮጵያ ኣብ ኤርትራ ውሽጣዊ ግጭታት ብምስዋር ናይ ስርዓት ለውጢ ንምምጻእ ንዕጡቓት ኤርትራውያን ተቃወምቲ ጉጅለታት ኢላ እትጽውዖም ከተእንግድን ከተዕጥቕን ከም ዝጸንሐት ናይ ኣደባባይ ምስጢር እዩ። ኣብ ከምዚ ዝበለ ፈታን ኩነታት ኤርትራ ክስዕብ ንዝኽእል ሓደገኛ ዕርገት ንምግታእ ብዝብል ተስፋ ነብሰ ግትኣት መሪጻ ጸኒሓ። ኣብዚ ናይ ሕጂ ኩነታት ኤርትራ ተመሳሳሊ ስጉምቲ ብምውሳድ ዲፕሎማስያዊ ዝምድና ምስ ኢትዮጵያ ምብታኽ ካብ ምብታኽ ካልእ ኣማራጺ የብላን ሚኒስትሪ ጉዳያት ወፃኢ ኣስመራ 1 ጥቅምቲ 2026

0: ኣረ ክቡራት ተኸታተልቲ መደብና ከምቲ ኣብ መእተዊ ዝሓበርናኩም ሕጂ ውን ኣብ መስመር ጋሻ ክህልወናይ ጋሻ ኣለና። ፍፁማይ ከመይ ተሓድር?
1: ሰላም ሚካኤል ኢሳያስ ከመይ ሓዲርኩም?
2: ር መስገን ፅቡቅ ከመይ ሓዲርካ ፍፁም?
0: ሓራይ ኣብ መስመር ይሓደ ኣለኻ ምስ ዳሃይ ኤርትራውያን ሰምዓካ ኣሎ ኩሉ ተዓዛቢ ተኸታታሊ መደብና ማለት እዩ። ሓራይ ሎሚ ብካልእ ዘይኮነ በቲ ናትና ብፍላይ ኣብ ጀርመን መለለይና ወላ ኣብ ኤሮጳ ከማ መለለይና ከንብሎ እንኽእል ናይ መኸተ ስራሓት ብኣኹም ብዕሩኽ ብኣባላት ማሕበር ስንኩላን ዝግበር ብዙሕ ንጥፈታት ንዓና ድምቀት ዝህብ ዘኹርዕ እሞ ሕጂ ናብኡ ኢና ክንመፅእ ደሊና። ከመይ ኣሎ ማሕበር ስንኩላን? እንታይ ኣሎ ሓድሽ ነገር? እንታይ ክትብለና ትኽእል ነዚና ዓዲምናካ?
1: ኦ የቐኒለይ ዝገበርኩምለይ ዕድመ ከምቲ ዝበልካዮ ንዚ ከባቢ ሒዝካ ዘይግበር ነገር የለን። ኣጋጣሚ ኮይኑ ሎሚ ዝዓመዚ ማለት እየ ንዕለት 5/12/26 መበል 25 ዓመት እቲ ማሕበር ካብ ዝቐውም እንትንብለሉ መዓልቲ እዩ። እቲ ቦታ ልክዕ ኣብቲ ኩሉ ግዜ ንገብሮ ኣብ ስፈንሃውዘን ሮበርት ቦሹለ እዩ። ነዚ በዓል እዚ ዘዳልዎ እቶም መንስያት እዮም። ኣጋጣሚ ሎሚ ኣይጠዓሞምን ዝያዳ ካብ ልሳኖም ክትሰምዑ ግዜ ሂብኩም ንዕኦም እንተተወከስኩሞም ዝሓሸ እዩ። ስለዚ እቲ ናይ በዓል ኣገባባት ናብኦም ክጎድፎ
0: ሓራይ ፅቡቅ ደስ እንዳበለና ንሕና ውን ድልዋት ኢና ኣብ ዝመፅ ዘሎ ግዜያት ኩሉ ከነቃልሑና ቅንዕኦምን ክንረኽቦም ድልዋት ኢና ፍፁማይ ኦኬ። ካልእ እቲ ንጥፈታት ብሓቂ ኣለናዮ ተበልና ከየጋኖንኩ ስኻትኩም ብዓብኡ ስለ ዘለኹም ኩሉ ግዜ ብትስራሕ ኣለና ከመይ ኣሎ ሕጂ እንታይ ኣሎ ዝሓዝኩም ሓደሽቲ መደባት ተበፂሖም ዘለዉ ተሰሪሖም ዘለዉ ምልስ ኢልካ ን25 ዓመት ሓደ ቅዱስ ቅንእ ከም ዘሕደረ ኣብ ሽቱትጋርቲ ዳርጋ ከምዝተጀመረ ኣነ ከብሎ ዝኽእል ኣብ ዲያስፖራ ቃል ዓለም ዘይብሉ ኣብ ሽቱትጋር ተጀሚሩ ቅዱስ ቅንእ ሓዲሮስ ኣብ ካልእ ዓለም እውን ካብኡ ብዝሰፍሐ ናብ ካልእ መደባት ይኣቱ። ብፍላይ ሃማደ ኣብ ጎንኹም ከይተፈለያ ከም ንፈልጦ ብዙሕ ስራሓት ክስራሕ ፀኒሑ ኣብ ካልእ እውን ናብ ናይ ዋይፍ ዲጄ ገለ መደባት እውን ኣትዮም ምሳኹም ክንደይ ዓበይቲ ስራሓት ከም ዝተሰርሐ ንፈልጥ። እስኪ ሓፈሻዊ ስእሊ ናይ ዚ 25 ዓመት ምልስ ኢልካ ቁርብ ስእሊ ሃበና ፍፁማይ
1: ግርም። እቲ ማሕበር ኣብ 2001 እዩ ተመስሪቱ። ምናልባሽ ሓንቲ ንእሽተ ሓበ መእረምታ ቅድሜና ኣብ ሽወደን ዝርከቡ ብፆትና ጀሚሮሞ ነይሮም። ድሕሪኦም ኢና ንሕና ጀሚርና። ዝኾነ ግን ኣብ 2001 ጀሚርና ሎሚ መበል 25 ዓመት ንፅምብለሉ እዩ። ኣብዚ 25 ዓመታት ዝተኻየዱ ንጥፈታት ብሓፈሽዎ ክትርኢ ከለኻ ክሳብ ሕጂ 26 ናይ 4 ፊት ኮንቴነር ንሃገር ኤርትራ ልኢኽና። እዚ ኮንቴነራት እዚ ወይ እዚ ንብረት እዚ መብዛሕትኡ እቲ ሙርኩስን ዓረብያ ስንኩላንን ዘጠቓለለ ኮይኑ ምስኡ ኣብ ሓደ ውሱን እዋን ናይ ብሽክለታ ፕሮጀክት ነይሩና እውን ሓደ 10,000 ዝኸውን ብሽክለታ ኣብ ኤርትራ ኣትዩ ዳርጋ ነቲ ህዝቢ ኣብ ናቱ ምንቅስቓስ ብብዙሕ ተራ ተፃዊቱ ዝተረፈ እቲ ዝዓበ ዕላማና እቲ መሓውር ስንኩላን ዝበሃል ሓደ ስንኩል ብሰንኪ ሓንቲ ሙርኩስ እዩ ሓንቲ ዊልቸር ኣብ ገዝኡ ተኸርሚዩ ክውዕል ከምዘይብሉ እዩ መጀመርያ ዕላማና። ብድሕሪኡ ስንኩል ኮይኑ እውን ተፀባይ ምእንቲ ከይከውን ክጣየስ ከም ዘለዎ በቲ ንዕኡ ዝጥዕሞን ዝምችኦን መንገዲ ኣብዚ እውን ብዙሕ ተራ ተፃዊቱ እቲ ማሕበር ብዓብዩ እቲ ኣደ ማሕበር ኣብ ኤርትራ ዘሎ ኣብ ሙሉእ ኤርትራ ክሳብቲ ዝተሓተ ምምሕዳር ዝበሃል ኣባላት ኣለዎ። እቲ ኔትወርክ ናቱ ብጣዕሚ ፅቡቅ እዩ። ዝኾነ ስንኩል ድልየቱ ወይ ከዓ ሓገዝ ምስተሓትት በቲ እምሕዳር ከባቢ እዩ ዝጅምር። ምስቲ ምምሕዳር ተራድኡ ሽዑ እቲ ዘድልዮ ከከምቲ ዓቕሙን ከከምቲ ድልየቱን ብስምምሕዳር ተማያይጦምቶም ማሕበራት ማለት እዩ ወይ ትኣደ ማሕበር ንዕኡ ዝኸውን ናይ ምትያስ ፕሮጀክት የዳልውሉ ማለት እዩ። በዚ መሰረት ክሳብ ሎሚ ድሓን ዝኾነ ምንቅስቃሳት ተኻይዱ ይብል ኣነ። ስለዚ ብሓፈሽኡ ከምዚ ኮይኑ ኣብዚ ዝሓለፈ ወይ ከዓ ኣብዚ ዓመት እዚ 2025-26 እውን ዳርጋ 9 ኮንቴነር ተላኢኹ ስንኩላትና ዕድመ እንዳደፍኡ ይኸዱ ስለ ዘለዉ እታ ዊልቸር እውን ባዕሎም ክደፍእዋ ስለ ዘይክእሉ ብሞተር ዝንቀሳቀስ ዊልቸር እዚ ሞተራይዝድ ዊልቸር ዝበሃል ንተኣታቱ ኣለና። ሓደ 4 ኮንቴነር ዝኾነ ኣብ ቻይና ተገዚአን ባፅሕበፅሐን ኣለዋ። ንገለ ክፋላት ደፍትዖ ክኸውን ተስፋ ንገብር። እቲ ፕሮጀክት ቀፃሊ እዩ። እቶም ዕቢ ዕቢ ዝበሉ ብከምዚ ዓይነት ሓገዝ ወይ ከዓ ምንቅስቃስ ንግበረሎም እዩ። ምክንያቱ ታተሪፋቶም ዘላ ዕድመ ምስቲ ዕድመ ምጥፋእ ሓፃር ስለ ዝኾነት ኣብዛ ሓፃር እዋን እዚኣ ብውዕዱ ብገለ ደገፋት ተደጊፎም ሲ ምቲ ህወቶም ዘቃልል ማለት እዩ። ካልእ ከም ዝበልኮ እቲ ናይ ምጥያሳት መደባት ኩሉ ግዜ ከይድ እዩ። እዚ ናይ መጨረሻ ሕጂ ኣብ ናይ ንህቢ ቆፎ ዘተኮረ ምክንያቱ እታ ናይ ንህቢ ፕሮጀክት ንሓደ ስንኩል ዝሓሸት ኮይና ተረኺባ ብዙሕ ፃዕሪ ዘይብላ ብጉጅለ ስለ ዝሰርሑ እውን እስቶም ጥዑያት ኮይኖም ብዙሕ ሓልኪ ከይገበሩ እሞ ከዓ ፅቡቅ ቁተት ዝረኽቡላ ምክንያቱ መዓር ሎሚ ኣብ ኤሪትራ ተደላይ እዩ። ተዋግኡ እውን ቀሊል ኣይኮነን። ንሓንቲ ኪሎ መዓር ክሳብ 200-200 ገለን እያ ሽየጥ ናብ ዕዳጋ ማለት እ። ስለዚ ሓደ ንህቢ ዘምርት ከዓ ኣብ ዓመት ክሳብ 3 ግዜ ተምርት ስለ ዝኽእል ደብሰ ወከፍ ስንኩል ከዓ ብውሕዱ ኣብቲ መጀመርያ 5 ቆፎ ስለ ዝወሃቦ ስለዚ ዳርጋ 15 ግዜ ምህርቲ ረክብ ማለት እዩ። ኣብ ሓደ ቆፎ ከዓ ክሳብ 10-15 ኪሎ ብውሕዱ ይረክብ ማለት እዩ። ስለዚ ታዝሓሸት ናይ ምጥያስ መዳይ ስለ ዝኾነት ኣብኣው ንደፍ ኣለና። ካብ ሽቱትጋርድ ምስ ማሕበር ረድኤት ኤሪትራን ምስ ሱከ እዞም ናይ ስዊዘርላንድ ማሕበርን ንሕናን ተሓባቢርና ናይ 110,000 ዝግምት 110,000 ፕሮጀክት ኣውፅኢና። ካብ ጀርመን ሰዲድና ኣለና። እዚ ሓደ ካብቲ ክስታዩ ካልኣይ እዚ ናይ ባዮጋዝ ወይ ከዓ ካብ ዒባን ካብ ናይ ምግቢ ጓሓፍን ዋፂኡ ጋዝ ዝህብ ዓይነት ቴክኖሎጂ እውን ኣብዚ ጀርመን ብዝሓሸ ተመሓይሻ ኣብዚ ሆሆንሃይም ዩኒቨርሲቲ ካብኡ ወሲድና ኣብ ኤሪትራ ፈቲና ዓብዪ ውፅኢት ኣምፅያ። ንሕና ነቲ ምብራት ዕንጨይትን ነቲ ናይ ጥዕና ትክን ዝኣመሰሉ ነገራት ኢና ሓሲብና ነርና። እቶም ሓረስቶት ግን ካብቲ ንሕና ዝሓሰብናዮ ንላዕሊ እቲ ውፅኢት ወይ ከዓ ጋዝ ሂቡ ዝጓሓፍ ዒባ እቲ ዝበለፀ ድኩዑ ኮይኖም ስለ ዝረኸብዎ ዝያዳ ስሒብዎም እቲ ድኩዕቲ ከዓ ዝያዳ ኣፍራይ ኮይኑ ረኪቦሞ። ስለዚ በቲ ድኩዒ እቲ ዝበለፀ ዘራእቲ ወይ ከዓ ካሽ ክሮፕ ዝበሃል ብእንግሊዝ ገንዘብ ብቐሊሉ ክእቱ ዝኽእል እምበዓል ፃዕዳ ሽጉርቲ ዝኣመሰሉ ዓይነት ክዘርኡ ጀሚሮም ኣብ ህወቶም ኣብ ናብርኦም ሩኡይ ኣብ ሓፂር ግዜ ሩኡይ ዝኾነ ለውጢ ኣርዮም ብኡ መሰረት እታ ፕሮጀክት እውን ሕጂ ይቕጥል ኣላ ማለት እየ። ካልእ እቲ ናይ ዓረብያን ምርኩስን ፕሮጀክት ዓመት ኩሉ ግዜ ቀፃሊ እዩ። ክሳብ ሎሚ ብዘይምግናን ብድኳ ዝኸይድ ስንኩል ናይ ውግእ ይኹን ወላ ናይ ባህሪያዊ ስንኩል ዳርጋ ኤርትራ አይትለኛል አው ሐሊፉስ ንቲብ አድመዝ ደፍ ሲቪል ከማን ቁስ ዲዩ አረቢያ ዲዩ ይወሃቢ ስለዚህ በሐፈሹ ከምዚ መስል አብዚ 25 ዓመት ዝገበርናዮ ምንቅስቃሳት ዝሁሉ ክንገብር ግን ንዝ ኸባቢ ፊዝና ሙሃና ክርሳ ይብሉ
0: ዋ ናይ ሓቂ ንሕና እውን ሃበን እዩ ንስማዓና ኣካልና ካብ ዝኸባቢና ናትና ስለ ዝኾነ እቲ ስራሕ ፅቡቅ ስራሕ እዩ ከዓ ስንኩላትና ስልማትናዮም ኩሉ ግዜ ስንኩላትና ኩሉ ግዜ ናይዚ ሃገር እዚኣ ንዘሕለፍዎ ሂወትን ግብርን ክድበስሉ ወይ ክፃምኦን ክረኽብሉ ዝኽእሉ ስራሕ ስለ ዝኾነ ኩሉ ህዝቢ እውን በዛ ኣጋጣሚ ክምስገን ዝግባእ እዩ። ብሓቂ ደስ ዝብል እዩ። ፅቡቅ ኣብታ የቐኒለይ ታ መቐረምታ ኣነ እንታይ ድበሃል ህርፋን ፀባ ጓጉት ወደአ ይብሉ ቦታት እቲ ድሌት ናትና ጥራሕ ንገብሮ ስለ ዝደለና ግን ኩሉ ሓደ እዩ። እቲ ሽወደን ኮይኖም ንሕና ኣብ እቲ ስራሕ ንሕና እውን ቀኒእና ኣሉ ቅዱስ ዕላማ ስለ ዝኾነ ኣብ ዝበለፀን ኣብዚ ዓበየን ስራሕ በፂሕና ኣለና። በዚ ኣጋጣሚ ይቐኒለ የመስግነካ ንመቐረምታ። ካልእ እንታይ ክብል ደልየ ኣብዚ እዛ ናይ መጨረሻ ጉዕዞ ዝነበረት ናይ ቻይና ዳርጋ ካብቲ ነቲ ክሳይሲ ኣብ ፅቡቅ ምዕባለ ዘለዎ ንስንኩላን ጠሚትኩም ስጋ ኣርባዕተ ዝኾና ኮንተይነር ብቁፅሪ ክንደይ ይኮና ፍፁማይተን ኣቕሓ ተቢለን ደ
1: 224 ኣረብያ ተፃዒነን ኣለዋ። እዚ ገንዘብ እዚ ብዓለም ደረጃ ብናይ ፓልቶክ ዝተኣከበ ገንዘብ እዩ። ንእግሪ መንገዲ እውን ንዕኦም ከይመስገንኩ ሓልፍ ኣይደልን። ንሕና እቲ ሓላፍነት ተዋሂቡና ከም ነብፅዕ ካብ ነፅንዖ እቲ ክሳይ ቅሩብ ግዜ ወሲዱልና። ምክንያቱ ካብ ህንዲ ዝሓሸ ተባሂሉ ምክንያቱ ተንቀድም ናይ ቅድም ዝነበረ ቀያሕቲ ሽክለታታት ካብ ናይ ጢልያንን ናይ ህንድን ፕሮጀክት ታይ ነይረን ሞተር ናይ ጢልያን እቲ ቦዲካ ናይ ህንዲ ኣብኡ ብዙሕ ግዜ ወሲድና ግን ደስ ዘብለና ኣይረኸብናን። መጨረሻ ባዕልና ከይድና ርኢና ኢልና ባዕልና ከይድና ርኢና ኩሉ ነቲ ዝረኣናዮ ሞዲፊኬሽን ጌርናሉ ማለት እዩ ንስንኩላን ዝኾኑ ምክንያቱ ተን ዊልቸር ናሓታቶም ስንኩል ኮይኑ ግን ናይ ዝለመሰ ስንኩል ኣይኮነን። ንሕና ግን መብዛሕትኦም መልመስቲ ዘለዎም ስንኩላን ስለ ዝኾኑ ንዕኡ ድሰማማዕ ኣብኡ ምስኣቶም ኮፍ ኢልና ሞዲፊኬሽን ጌርናሉ ካብቲ ሴድያ ክሳብቲ ቁመት ናይቲ ሞቶር ኮታስ መቸስ ዝሓሸ ኩነታት ፈቲና ንትውዕል ፈሪምና ተፈፃዒኑ። ኣጋጣሚ እዚ ናይ በዓል ኢራን ውግእ ኣብ መንጎ ስለ ዘጓነፈ ቁርብ ግዜ ወሲዱ ሕጂ ግን ኩለን ኣትየን ኣለዋ ባፅዕ እዚ ፕሮሰስ የካይዱ ኣለዉ።
0: ፅቡቅ ሕራይ ፅቡቅ ናይ ባሓቂ ፅቡቅ ስማዕ ደስ ዝብል እዩ። ሕራይ ካልእ ከ ሕጂ እውን እቲ በዘይካ ትፅምብል ናይ 25 ዓመት ኣብ ዝቐረባ ግዜ ዝሓስኩሞ መደባት ወይ ናይ ምፅዓን መደብ ተሎ ከሎ ገና ነቲ ህዝቢ ምሕባሩ ፅቡቅ እዩ። እንታይ ኣሎ ሓድሽ ዝሓስኩሞ ብዝቐረባ ግዜ ኸ?
1: ኣጋጣሚ ኣብቲ ናይ ንህቢ ፕሮጀክት ገለ ዝተረፋና ንብረት ነይረን ሕጂ ሳተን መፅአን ኣለዋ ንዕለት 9 ወይ 10 ኣብ ኤስሊንገን በርክሃይም ክንፅዕን ኢና ንዝመፅ ዘሎ ሰው እውን ማለት እዩ።
0: ድገመለይታ ዕለት ፍፁማይ
1: ዕለት እንተደኣ ሰብ ርኺብና ዓርቢ ዕለት 9 ካብ ሰዓት 1 ክሳዓት 2 እዩ ነይሩ። ተደኣ ሰብ ዘይተረኽበ ግን ቀዳም
0: 10 ማለት
1: እዩ 10 ወ ክንፅዕን ኢና። ስለዚ ምናልባሽ ግዜ ዘለዎ ሰብ እንተዳ ሃልዩ ክሕብረና ክታይ ንገብር
0: ፅቡቅ ምናልባሽ ደይኮነ ኩላትና ግዜ ዘለና ኢደ ኢድካ ንበሃሃል ከም ሕጂ እውን ሓድነት ናይ ሓይልና ሓድነት ናይ ጥምረትና ስንኩላትና ከዓ ስልማትናዮም ሕጂ እውን ብዘይገለ ተጉላባነት ነዚ ህዝቢ እኳ ሓደራ መባላየ ድልን እንዲዩ ንዕለት 9 دحر قطر خونا لو عرب مالتي
1: هو كاب علس كاب ساعة حدا ساعة كنت زلو جزي
0: هو أوكي أبزي أكزي زلو دلو كهون ندالو كبرات خفتلت مدامنا هو
1: أقدم أنكو حبورنا زبالتي تزي كوينو قدام هو نقو كاب ساعة شاعة وعصر تبيلنا عن جبريناتي نبرت كم برنوف سلزخونة تا أيون سلزلة تحب زكاتا
0: شابلر بوكليفت
1: سلزي بوزح زادك ما يكون عندكم تنايب على الكونتينر قال نقبره سلزي جزية زلوسب كم زاد بالك عربي نحر جزية زلوسب كوينوز بالك عربي مدام شو أب دايو أتو تزاي كوينو جن أدام كاب ساعة حسر تنيني وزلو جزية
2: وين ذا نقبر مالك فيست تتخون تعالى سني ولا نتحبرتا نتسب حنت كونتينر يا حقي
1: حنت كونتينر
2: وحجي تام عالت فيست تتخون محجي حبرتا عدلات يلن اندي حجي ابزا نايلومي
1: عندنا هنا مايك مو عرب تيلنا حجي سي تي سب العرب زيك عمو خوينو مبرن تي سب اي عربي حاشين يربع لايو مخازينو زلو مالتي سلازي عربي سب ترخيمنا قبر بعثنا على السبات كمان هاد ليني نكون قبو
2: اوكي ردتي بقى حتى قبيله الله هو في السماي
0: اوكي اوكي بستخاله متن اتم جيزي زلنا عربي در اطري كنحبر بزي اقاتامي تبو مسلني تزي كوينو كن انت داخل سيالو مس فتصوم بركب جيرنا نتزاد النجارات كنبل كم نخل كم حبريتها بزي أخو الصخ دل مالتي يغني لنا فتصومي من البات حجي كتب له دل اللي انت دا أهالي خين بار بأنا وغن دارقا ودينا
1: كم تزبل كازي خبابينا مسكنا زد لي يكونن قلن حانتي حمادي تشمفر جرمن بفلايك حمادي كبابينا شتوتغاردن كبابيون فيمس غنكو كحلف ايدلن مسغانا نقول نديو كن بفليز بالي حماده كمسغني فتو
0: حراي سمعها هلوا نحناون كل زي زي نقدلو هيابي حماده انا تسعه خمي تحايلنا عندين بزي كل العالم يا اوكي فتماي يا غنيلنا
2: غنيلنا فتصم
1: انا وني غنيلي
0: أب كتالي أب ركب
2: هو
0: هراي
1: أوكي
0: هراي تشاو

ሃይ ክቡራት ተኸታተልቲ መደብና እዚ ምጉዕ ባዕን ፍኸራን ጨደራን ናይ ብዙሓት ሓይልታት ርኢና ሰሚዕና ቃላት ካብ ወርቂ መሶብ ክሰርቕ ክፍትን እንታይ ዝብል ኣሎ ፕረሲደንት ኢሳያስ ኣብ ናይ 99 ቃለ መሕትቱ ደይርስዓኒ እንታይ ትብል ነራታ ዘረባ ድኽነት ክትካእ ኽእል እዩ ሰሪሕካ ክትካእ ኽእል እዩ ናይ ሓንጎል ድኽነት ግን ኣብ ዓለምቲ ዝኸፍአ እዩ ክትካእ ደይክእል እዩ ሕጂ ከዓ ጎረቤትና ከም ህዝቢ ፀላኢና ክንብሎ ይንኽእልኒ ኢና ጎረቤትና ኩሎም መስፋሕፋሕቲ ዝመፁ ኣብ 4 ኪሎ ሃይለስላሴ መሬታ እምበር ህዝባ ኣየድልየናን ደርጊ ከዓ ከነፅንተኩም ኢና ከነጥፋኣኩም ኢና እንዳበለ ስጋዕ መጨረሻ ቀይ ባህራችን እንዳበለ ኣብ ኣፍ ግብኣቱ ኣትዩ መለስ ቁስልኽን ኣይትሕከኻ ኢልካ ምድህላል ተመሊስካ ኣብ ምላሃይ ወዲ በሻሻ ከዓ ከም ኣመሉ ሕጂ ንኩሉ ረሲዑስ እንታይ ኻ ክትብል ሕጂ እውን ደጋጊመ ቃላት ካብ ወርቂ መሶብ ሰሪቐ ድደግማ እታ ሕፅበ ቃል ናይ ሓንጎል ድኽነት ናይ ድኽነት ሰሪሕካ ክመፅእ ዝኽእል እዩ ናይ ሓንጎል ድኽነት ግን ንመዋእል ዘይዕረ ነገር እዩ ነዚኦም ከዓ ኩሉ ግዜ እሳቶም ክላዓሉ እሳቶም ክብገሱ መሬትናን ሃገርናን ባሕርናን ክምነዩ ሕጂ እውን እዞም ናይ ሕጂ መራሕቲ ዘለዉ መንእሰያት ንከለዉ ዝሰምዕዎ ዝነበሩ ጣዕሚ ዜማ ኢና ብመንእሰይ ሚካኤል ርእሶም ዝተደግመት ናይ የማነ ባርያ ክንሰምዕ ፀኒሕና ሕጂ እውን ወደባትና ባሕርና ናትና እዩ ምናልባት ተኻፈልቲ ናይቲ ናትና ፀጋ ክኾኑ እተ ኮይኖም ብዓለም ለኻዊ ሕጊ ክኾኑ ይኽእሉ እተዘይኮነ ግን ንሕና ንከለና ኣቦታትና ዝጠፍኡሉ ኣሕዋትና ዝጠፍኡሉ ሕጂ እውን ንደቅና ንሕና ዝኾነት ቅንጣብ ዝኾነት ሕማቕ ነገር ኣይነፅንሕን ኣይነትርፍን ብዙሕ ካልእ ክንዛረብ ኣይንደልን በዛ ጣዕሚ ዜማ ናይ ባህር የማነ ባርያ ከነብለኩም ኢና ክቡራት ተኸታተልቲ መደብና